እንሆን ለዘላለም ለመጨረሻ ጊዜ አንቺን ላታይ እኔም አንቺን ላላይ ተለያየን ላንገናኝ ላንተያይ በቃ ደህና ሁኚ በቃ ደህና